sesi doğru.

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News Amharic በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክብሯንና ክብራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የግንቦት 16 2018 ዓመተ ምህረት ዕለታዊ ስርጭታችንን ነው። የዛሬውን የእሁድ የግንቦት 16 2018 ዓመተ ምህረት ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

በአب በወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ሉቃስ እንደጻፈው ከመዕራፍ 24 ከቁጥር 46 እስከ 53 እንዲህም አላቸው፣ እንዲህ ተብሎ ተጽፏል፣ ክርስቶስ መከራን ይቀበላል፣ በሦስተኛውም ቀን ከሙታን ይነሳል፣ ከኢየሩሳሌም ጀምሮ ለሕዝቦች ሁሉ ንስሐና የኃጢአት ስርየት በስሙ ይሰበካል። እናንተም ለዚህ ምስክሮቼ ናችሁ። እኔም አባቴ የሰጠውን ተስፋ ልክላችኋለሁ። እናንተ ግን ኃይል ከላይ እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። ከዚህም በኋላ እስከ ቢታንያ ይዟቸው ወጣ። እጆቹንም አንስቶ ባረካቸው። እየባረካቸውም ሳለ ከእነርሱ ተለይቶ ወደ ሰማይ አረገ። እነርሱም ሰገዱለት፣ በታላቅ ደስታም ወደ ኢየሩሳሌም ተመለሱ። እግዚአብሔርንም እያመሰገኑ ዘወትር በቤተ መቅደስ ነበሩ።

የተወደዳችሁ ወንድሞቼና እህቶቼ እንዲሁም በጎ ፈቃድ ያላችሁ ሁሉ ዛሬ በብዙ አገሮች የጌታን እርገት ማለትም ወደ አብ መመለሱ የሚከበርበት በዓል በማክበር ላይ እንገኛለን። በሥርዓተ አምልኮ ደንብ መሠረት ከሉቃስ ወንጌል ላይ ተወስዶ የተነበበው ስለ ትንሣኤው ክርስቶስ የመጨረሻ መገለጥ ለደቀ መዛሙርቱ ይተርካል። ከሉቃስ ወንጌል ምዕራፍ 24 ከቁጥር 46 እስከ 53 ላይ እንደተገለጸው ኢየሱስ ምድራዊውን ሕይወት የሚያጠናቅቀው በእርገት ሲሆን እኛም በጸሎት ሃይማኖት መግለጫ ውስጥ ወደ ሰማይ አረገ፣ በእግዚአብሔር አብ ቀኝ ተቀመጠ ብለን እንመሰክራለን። ይህ ክስተት ምን ማለት ነው? እንዴት ነው መተርጎም ያለበት? ይህንን ጥያቄ ለመመለስ ኢየሱስ ወደ መንግሥተ ሰማይ ከማረጉ በፊት ባደረጋቸው ሁለት ድርጊቶች ላይ እናተኩር። በመጀመሪያ የመንፈስን ስጦታ ያውጃል፣ ከዚያም ደቀ መዛሙርቱን ይባርካል። በመጀመሪያ ደረጃ ኢየሱስ ለወዳጆቹ እኔ አባቴ የሰጠውን ተስፋ ልክላችኋለሁ የሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ እንደተገለጸው ይላቸዋል። እሱ የሚናገረው ስለ መንፈስ ቅዱስ አጽናኝ፣ እሱም አብሮአቸው ስለሚሄድ ስለሚመራቸው በተልኳቸው እንደሚረዳቸውና በመንፈስ ውጊያዎች ስለሚታገልላቸው ነው። ኢየሱስ ደቀ መዛሙርቱን ብቻቸውን አይተዋቸውም የሚል አንድ አስፈላጊ ነገር እንረዳለን። ወደ መንግሥተ ሰማይ ይወጣል፣ ነገር ግን ብቻቸውን አይተዋቸውም። ይልቁኑ በትክክል ወደ አብ በመውጣት የመንፈሱን መፍሰስ ያረጋግጣል። በሌላ ጊዜ እኔ ብሄድ ይሻላችኋል፣ እኔ ካልሄድኩ አጽናኙ ወደ እናንተ አይመጣም ይላችኋል የዮሐንስ ወንጌል ምዕራፍ 16 ቁጥር 7 ላይ እንደተገለጸው። በዚህ ውስጥ ደግሞ ኢየሱስ ለእኛ ያለውን ፍቅር እናያለን። ነጻነታችንን ሊገድብ የማይፈልገውን መገኘት ነው። በተቃራኒው ግን ቦታን ይተውልናል። ምክንያቱም እውነተኛ ፍቅር ሁል ጊዜ መቀራረብን ይፈጥራል እንጂ ተቃራኒ እንድንሆን አያደርገንም። በዚህ መንገድ ክርስቶስ እንዲህ ሲል አረጋግጧል፣ ወደ አብ ሄዳለሁ፣ እናንተም ከላይ የሚመጣውን ኃይል ትለብሳላችሁ፣ መንፈሴን እልክላችኋለሁ፣ ከኃይሉም ጋር በዓለም ላይ ሥራዬን ትቀጥላላችሁ የሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ እንደተገለጸው በማለት ይናገራል። እናም ወደ መንግሥተ ሰማያት በመውጣት ኢየሱስ ከአካሉ ጋር ከጥቂት ሰዎች ጋር ከመቀመጥ ይልቅ ከመንፈስ ቅዱስ ጋር ከሁሉም ጋር ይቀራረባል። መንፈስ ቅዱስ ኢየሱስን ከጊዜና ከቦታ አጥር በላይ በእኛ ውስጥ እንዲገኝ አድርጎ በዓለም ላይ ምስክሮቹ እንድንሆን አድርጎናል። ከዚህም በኋላ ሁለተኛ ተግባር ክርስቶስ እጆቹን ወደ ላይ አንስቶ ሐዋርያቶቹን ይባርካል የሉቃስ ወንጌል ምዕራፍ 24 ቁጥር 50 ላይ እንደተገለጸው የሚለው ነው። የክህነት ምልክት ነው። እግዚአብሔር ከአሮን ዘመን ጀምሮ ሕዝቡን የመባረክን ሥራ ለካህናቱ አደራ ሰጥቶ ነበር። ኦሪት ዘኍልቍ ምዕራፍ 6 ቁጥር 36 ላይ እንደተገለጸው ቅዱስ ወንጌል ኢየሱስ የሕይወታችን ታላቅ ካህን እንደሆነ ሊነግረን ይፈልጋል። ኢየሱስ ስለ እኛ ሊማልድ ሰብአዊነታችንን ለእርሱ ለማቅረብ ወደ አብ አረገ። ስለዚህ በአብ ፊት ከኢየሱስ ሰብአዊነት ጋር ሕይወታችን፣ ተስፋችን፣ ቁስላችን አለ፣ በዚያም ይኖራል። ስለዚህ ወደ መንግሥተ ሰማይ መውጣቱ ክርስቶስ ለእኛ መንገድን ያዘጋጃል። ለእኛ ቦታ ሊያዘጋጅልን ሄዶ ከዚያን ጊዜ ጀምሮ ስለ እኛ ይማልዳል። ስለዚህም ሁል ጊዜ እንድንታጀብና በአብ እንድንባረክ ያደርገናል። ወንድሞችና እህቶች፣ የወንጌል ምስክሮች እንድንሆን ከኢየሱስ የተቀበልነውን የመንፈስ ስጦታ ዛሬ እናስብ። ምን እንደሆንን ራሳችንን እንጠይቅ። እናም ደግሞ ሌሎችን መውደድ ከቻልን ነጻነታቸውን ትተን ለእነሱ ቦታ መስጠት እንችላለን ወይ ብለን ራሳችንን እንጠይቅ። እናም ከዚህም በኋላ ራሳችንን ለሌሎች አማላጅ ማድረግ እንደምንችል እናውቃለን። ማለትም ለእነሱ እንዴት መጸለይና ሕይወታቸውን እንደምንባርክ እናውቃለን ወይ? ወይስ ሌሎችን የምናገለግለው ለጥቅማችን ነው? ይህንን እንማር። የምልጃ ጸሎት፣ ስለ ዓለም ተስፋና መከራ መማለድ፣ ስለ ሰላም መጸለይ ተገቢ ነው። እናም በየቀኑ የምናገኛቸውን በዐይኖቻችንና በቃላታችን እንባርካቸው። እንግዲህ ከሴቶች መካከል የተባረከችው ወደ እመቤታችን በመጸለይ በመንፈስ ቅዱስ ተሞልታ ዘወትር ስለ እኛ የምትጸልይና የምትማልድ ስለ ሆነች
እርሷን አማላጅነቷን ልንማጸን ይገባል። የሰማነውን በልቦናችን ያሳድርልን መልካም የእርገት ባል ለሁላችን። ክቡራንና ክቡራት አድማጮቻችን በማስከተል ዛሬ የተከበረ የሚገኘውን ጌታችን ኢየሱስ ክርስቶስ ከሙታን ከተነሳ በኋላ በአርባኛው ቀን ወደ ሰማይ ማረጉን የሚያመለክት የእርገት ባል በማክበር ላይ እንገኛለን። ይህንን አስመልክተን እርገት በሚል አርዕስት ያሰናዳነውን አንድ ወቅታዊ አስተንትኖ ወደ እናንተ አድማጮቻችን በማስከተል እናቀርባለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን። ¶¶

እርገት ጌታችን ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ሐዋርያቱን ሲያጽናናቸው ስለ እግዚአብሔር መንግሥት ሲነግራቸው ከነርሱ ጋር 40 ቀን ከቆየ በኋላ ወደ ሰማይ ወጣ። ለመጨረሻ ጊዜ ሲታያቸው በዓለም ሁሉ ሄደው ወንጌልን እንዲሰብኩ ተማጸናቸው። እስካለም መጨረሻ ድረስ በመንፈስ ከነርሱ ጋር ሆኖ ይያገዛቸው እንደሚቆይ ተስፋ ሰጣቸው። ከዚህም በኋላ ይዘዋቸው ወደ ቢታንያ ሄደ። ደብረ ዘይት ሲደርስ እጆቹን አንስቶ ባረካቸው። ይህንንም ካደረገ በኋላ ኢያዩት ከምድር ከፍ አለ። ደመና መጥቶ ከዓይናቸው ሰወረው። ወደ ላይ እየተመለከቱ ሳለ ሁለት ነጫጭ ልብስ የለበሱ ሰዎች መጥተው እናንተ ገሊላ ሰዎች ስለምን ወደ ሰማይ እየተመለከታችሁ ቆማችኋል? ይህ ወደ ሰማይ ሲወጣ ያያችሁት ኢየሱስ ወደ ሰማይ ሲወጣ ባያችሁት አይነት ተመልሶ ይመጣል አሏቸው። የማርቆስ ወንጌል ምዕራፍ 11 ቁጥር 19፣ የሉቃስ ወንጌል ምዕራፍ 24 ቁጥር 51፣ የሐዋርያት ሥራ ምዕራፍ 1 ቁጥር 11 ላይ እንደተገለጸው ክርስቶስ ወደ ምድር ሲወርድ በትሕትና እንደወረደ ወደ ሰማይ ሲመለስ በክብር ተመለሰ። እግዚአብሔር በአጀው ወጣ ጌታችን በመለከት ድምጽ ወደ ሰማይ ወጣ ይለናል መዝሙረ ዳዊት ምዕራፍ 46 ቁጥር 5 ላይ እንደተገለጸው። ከዚህ ሁሉ ውርደትና ስቃይ በኋላ ክብር ይገባው ነበር። ስለዚህ በታላቅ ክብር ወደ ሰማይ ወጥቶ በአባቱ አብ ቀኝ ተቀመጠ። ሐዋርያት በመሄዱ እንዳዘኑ ሲያያቸው ወደ ሰማይ በመመለሱ እንደማይረሳቸው ስለ ጥቅማቸው እንደሆነ ነገራቸው። ልባችሁ አይደንግጥ፣ በአባቴ ቤት ብዙ ስፍራ አለ፣ ላዘጋጅላችሁ እሄዳለሁ ሲል ያረጋግጥላቸዋል የዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ እንደተገለጸው። እንደተናገረው ደግሞ አደረገው። እርገቱ ለሐዋርያት ብቻ ሳይሆን ለአዳም ልጆች ሁሉ ትልቅ ጸጋ ሆነ። ወደ ሰማይ በተመለከተ ጊዜ በአዳም ኃጢአት ተዘግቶ የነበረውን መንግሥተ ሰማያት ከፈተ። በአጀብ ወደ መንግሥተ ሰማያት ሲገባ እነዚያ በትልቅ ተስፋ በሲኦል ሆነው ይጠብቁት የነበሩ ጻድቃን ከእርሱ ጋር ገቡ። በመንግሥተ ሰማይ ትልቅ በዓል ሆነ። የሰው ልጅ ከብዙ ዘመን በኋላ ከፈጣሪው ጋር ፊት ለፊት ተያየ። እርገቱ ለሞቱ ጻድቃን ብቻ ሳይሆን በሕይወት ላሉትም የከበረ ምንጭ ሆነ። እርሱ ሥራውን ጨርሶ ወደ ሰማይ

0: የክርስቶስ እርገት እርገታችን እንዲሆን ከፈለግን በመድር ላይ ሳለን እንዘጋጅ። ኑሮአችን ከኃጢአት ኑሮ እንዲለይ መንፈሳዊ እንዲሆን ያስፈልጋል። ልባችን ወደ መንግሥተ ሰማያት እንዲያዘነብል ያስፈልጋል። ክርስቶስ ያሰናዳልንን ስፍራ ለማግኘት ለርሱ የሚበቃ የጽድቅ ሥራ እናደርግ። ኃይል ከላይ እስኪመጣላችሁ ድረስ በኢየሩሳሌም ከተማ ቆዩ። ኢየሱስ ወደ ሰማይ ሲወጣ ለሐዋርያቱ መንፈስ ቅዱስን እንደሚልክላቸው ተስፋ ሰጥቷቸው ነበር። መንፈስ ቅዱስን እንዲጠብቁ አደራ አላቸው። መንፈስ ቅዱስን እልክላችኋለሁ፣ እናንተም ከላይ ኃይል እስኪሰጣችሁ ድረስ በኢየሩሳሌም ቆዩ ይላቸዋል። የሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ እንደተገለጸው አባቴ ዘወትር ከእናንተ ጋር የሚኖር አጽናኙን መንፈስ ቅዱስ እንዲልክላችሁ እለምናለሁ ይለናል። የዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ እንደተገለጸው ከሰማይ የሚወርድ ኃይል ትቀበላላችሁ ይለናል። የዮሐንስ ወንጌል ምዕራፍ 1 ቁጥር 8 ላይ እንደተገለጸው ቀጥሎም ደግሞ እኔ ብሄድ ይሻላችኋል፣ ምክንያቱም እኔ ካልሄድኩ መንፈስ ቅዱስ አይመጣላችሁም፣ እኔ ከሄድኩ ግን አጽናኙን እልክላችኋለሁ ይለናል። የዮሐንስ ወንጌል ምዕራፍ 16 ቁጥር 67 ላይ እንደተገለጸው እያለ ያጽናናቸዋል። ኢየሱስ ከዓይናቸው ሲሰወር ሐዋርያት ወደ ኢየሩሳሌም ተመለሱ። ልክ መምህራቸው እንዳላቸው በድኅረ ጽዮን ተሰበሰቡ። እዚያም በጽሞና በጸሎት በተጋድሎ መንፈስ ቅዱስን ለመቀበል ተዘጋጁ። በየዓመቱ ይህ የመንፈስ ቅዱስ መምጣት ይደገማል። ለዚህ በዓል እንዘጋጃለን? እንዴት አድርገን እንጠብቀዋለን? በምን ዓይነት መንፈስ እንዘጋጃለን? አባቶቻችን ሐዋርያት በጥሩ ስለ ተዘጋጁ መንፈስ ቅዱስ የሚያስፈልጋቸውን መንፈሳዊ ኃይል ሰጣቸው። የልባቸውንም ምኞት ሞላላቸው። አዲስ መንፈስ አለበሳቸው። በኃይሉ የድሮ ሕይወታቸውን ትተው አዲስ የሚያንጽና የክርስቲያን ሕይወት እንዲኖሩ አገዛቸው። እኛ ግን በዚህ ቀን መንፈስ ቅዱስን አንድ ነገር ሳይሰጠን እንዳያልፍ እንጠንቀቅ። መንፈሳችን እንደ መጀመሪያው ሳይታደስ ይቀራል። ጴራቅሊጦስ በመንፈስ እንደ ማንኛውም የአዘቦት ቀን ሆኖ ሊያልፍ አይገባውም። ስለዚህ መትጋት ይኖርብናል። ይህንን የመንፈስ ቅዱስ በዓል ለምንድን ነው ሳንጠብቀው በጸጋ ላይ ጸጋ ሳንቀበል በመንፈስ ሳንነቃቃ የሚያልፈው? እንደ ሐዋርያት በሚገባ በጽሞና በጸሎት በተጋድሎ የማንዘጋጅ ስለሆነ ነው። ለጴራቅሊጦስ በዓል ማለትም በሚቀጥለው ሳምንት ለሚከበረው እንጨነቃለን። ለዛም በመጠባበቅ ላይ እንድንሆን ያስፈልጋል። እንደ ማንኛውም ተራ በዓል አድርገን ልንቆጥረው አይገባም። በቸልተኝነት በቀዘቀዘ እምነት ልናከብረውም አይገባም። ይህ ደግሞ የመንፈስ ቅዱስን ሀብቶች እንደ ትልቅ ነገር አድርገን እንደማናያቸው ይገልጻል። መንፈስ ቅዱስ እንዲያንጸን በአሁኑ ጊዜ በእርገት በዓል ጊዜ ተዘጋጅተን መኖር ይኖርብናል። ቸልተኝነትን እንጥላ። እንደ ሐዋርያት የመንፈስ ቅዱስን መምጣት በጽሞና በጸሎት በተጋድሎ በመጠባበቅ መንፈሳዊነታችንን እያዳበርን እንዘጋጅ። የሰማነውን በልቦናችን ያሳድርልን።
1: መልአኩም መልሶ ሴቶቹን አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁና እንደ ተናገረ ተነስቶአልና በዚህ የለም። የተኛበትን ስፍራ ኑና እዩ፣ ፈጥናችሁም ሂዱና ከሙታን ተነሳ፣ እነሆም ወደ ገሊላ ይቀድማችኋል፣ በዚያም ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው። እነሆም ነገርኋችሁ። በፍርሃትና በታላቅ ደስታም ፈጥነው ከመቃብር ሄዱ፣ ለደቀ መዛሙርቱም ሊያወሩ ሮጡ። እነሆም ኢየሱስ አገኛቸውና ደስ ይበላችሁ አላቸው።

አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የግንቦት 16 2018 ዓመተ ምህረት ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን በማስከተል የደህንነት አዋጅ ግልጽ የሆነ ማህበራዊ ይዘት አለው በሚል አርዕስት በባልደረባዬ በዮሐንስ መኮንን የተዘጋጀ አንድ መልእክት ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።

0: የደህንነት አዋጅ ግልጽ የሆነ ማህበራዊ ይዘት አለው። የወንጌል ማዕከላዊ ሐሳብ ማህበራዊ ህይወትና ከሌሎች ጋር መገናኘት ነው። የመጀመሪያው አዋጅ ይዘት በፍቅር ላይ የተመሰረተ ግብረ ገባዊ አንድምታ አለው። ወንዶችና ሴቶች ሁሉ በማያልቅ ፍቅር በሚወደው አብ ማመን ማለት እርሱ ለእርሱ የማያልቅ ክብር እንደሚያጎናጽፋቸው መገንዘብ ነው። የእግዚአብሔር ልጅ ሰብአዊ ሥጋችንን ወሰደ ማለት እያንዳንዱ ሰው ወደ እግዚአብሔር ልብ ቀረበ ማለት ነው። ኢየሱስ ስለ እኛ ደሙን እንዳፈሰሰ ማመን ለእያንዳንዱ ሰው ክብርን ስለሚያጎናጽፈው የማያልቅ ፍቅር ያለንን ጥርጣሬ ሁሉ ያስወግዳል። መዳናችን ማኅበራዊ ገጽታ አለው። ይህም የሆነው እግዚአብሔር በክርስቶስ እያንዳንዱን ግለሰብ ብቻ ሳይሆን በሰዎች መካከል ያለውን ማኅበራዊ ግንኙነት ሁሉ ስለሚያድን ነው። መንፈስ ቅዱስ በሁሉም ሰው ውስጥ እየሠራ መሆኑን ማመን ማለት ወደ እያንዳንዱ የሰው ሁኔታና ማኅበራዊ ግንኙነት ሁሉ ለመግባት እንደሚሻ መገንዘብ ነው። መንፈስ ቅዱስ ለመለኮታዊ ሐሳብ የተገባ እጅግ ውስብስብና ምስጢራዊ የሆኑ የሰብአዊ ጉዳይ ቋጠሮችን እንኳ መፍታት የሚችል የማያልቅ የፈጠራ ችሎታ አለው። ስብከተ ወንጌል ከዚህ ነፃ ከሚያወጣ የመንፈስ ቅዱስ ሥራ ጋር መተባበር ይጠበቅበታል። የሥላሴ ምስጢር በዚያ መለኮታዊ ሱታፌ አምሳል የተፈጠርን መሆናችንን ያሳስበናል። ስለዚህ በራሳችን ጥረት ብቻ ጽድቅ ወይም ደህንነት ልናገኝ አንችልም። ከወንጌል ማዕከላዊ አስተሳሰብ ስንነሳ በስብከተ ወንጌልና በሰብአዊ እድገት መካከል ያለውን ጥልቅ ግንኙነት እናያለን። ይህም በማንኛውም የስብከተ ወንጌል ሥራ መገለጥና መዳበር ይኖርበታል። የእግዚአብሔርን ፍቅር እንድንቀበልና የእርሱ ስጦታ በሆነው በዚያ ፍቅር እርሱን እንድንወደው የሚጠራን የመጀመሪያው ትእዛዝ በሕይወታችንና በሥራችን ውስጥ ቀዳሚ መሠረታዊ የሆነ የሌሎች ሰዎችን በጎ የመመኘት የመሻትና የመጠበቅ ምላሽ ያፈልቃል። የደህንነትን መልእክት በመቀበልና በእውነተኛ የወንድማማችነት ፍቅር መካከል ያለው ይህ የማይበጠስ ትስስር ውጤቶቻቸውን ሁሉ በአድናቆት ለመቀበል በሚገባ ማሰላሰል በሚያስፈልጉን አያሌ የመጽሐፍ ቅዱስ ጽሑፎች ውስጥ ተገልጾ ይገኛል። መልእክቱ ብዙውን ጊዜ እንዳለ የምንቀበለውና በሕይወታችንና በማኅበረሰቦቻችን ውስጥ ያለው ተጨባጭ ውጤት ምን እንደሆነ ሳይረጋገጥ እንዲሁ የሚደጋገም ነው። ይህ ደግሞ በወንድማማችነትና በፍትሕ ወንጌል ለመኖር ያለንን አድናቆት፣ ጉጉትና ፍላጎት የሚያጠፋ ስለሆነ አደገኛና ጎጂ ነው። ወንድሞቻችንና እህቶቻችን ለእያንዳንዳችን ተጨማሪ የሰብአዊ መገለጫ እንደሆኑ የእግዚአብሔር ቃል ያስተምረናል። ከእነዚህ አነስተኛ ከሆኑ ወንድሞቼ ለአንዱ ያደረጋችሁት ለእኔ እንዳደረጋችሁት ነው። የማቴዎስ ወንጌል ምዕራፍ 25 ቁጥር 40። ለሌሎች ሰዎች ያለን አያያዝ ወደር የሌለው ገጽታ አለው። በምትሰፍሩበት መስፈሪያ ይሰፈርላቸዋል። የማቴዎስ ወንጌል ምዕራፍ 7 ቁጥር 2 እግዚአብሔር ካሳየን ምሕረትም ጋር የሚመሳሰል ነው። አባታችሁ ርኅሩህ እንደሆነ እናንተም ርኅሩሆች ሁኑ። አትፍረዱ፣ አይፈረድባችሁም። አትኮንኑ፣ አትኮነኑም። ይቅር በሉ፣ ይቅር ትባላላችሁ። ስጡ፣ ይሰጣችኋል። በምትሰፍሩበት መስፈሪያ ተመልሶ ይሰፈርላቸዋል። የሉቃስ ወንጌል ምዕራፍ 6 ከቁጥር 36 እስከ 38 እነዚህ ምንባቦች ከራሳችን ወጥተን ወደ ወንድሞቻችንና እህቶቻችን ለመሄድ ፍጹም ቅድሚያ መስጠት እንዳለብን በግልጽ ያስረዳሉ። ይህም ከሁለቱ ታላላቅ ትእዛዞች አንዱን የያዘውን የግብረ ገብ መመዘኛና ለእግዚአብሔር ነጻ ስጦታ ምላሽ የሆነውን መንፈሳዊ እድገት ለይቶ የማወቅ ምልክት የሚያሳይ ነው። በዚህ ምክንያት የፍቅር ሥራ የቤተ ክርስቲያን ተልእኮ አካልና የሕልውናዋ ዋና መገለጫ ነው። ቤተ ክርስቲያን በባሕሪዋ ልዑክ ናት። በውጤታማ የፍቅር ሥራ በሚያውቅ በሚረዳና በሚያሳድግ ርኅራኄ የተሞላች ናት። ወንጌል ከእግዚአብሔር ጋር ያለንን ግላዊ ግንኙነት ብቻ የሚያሳይ አለመሆኑን የመጽሐፍ ቅዱስ ቃል በግልጽ ያስረዳል። ለእግዚአብሔር የምንሰጠው ፍቅራዊ ምላሽም ለተቸገሩ ግለሰቦች የሚደረጉ ትናንሽ ግላዊ እንቅስቃሴዎች ጥርቅም፣ የፍቅር ሥራ ዝርዝር ወይም የሕሊናችንን ሸክም ለማቃለል ብቻ የሚደረጉ ሥራዎች ተደርጎ መታየት የለበትም። ወንጌል ስለ እግዚአብሔር መንግሥት የሚናገር ነው። የሉቃስ ወንጌል ምዕራፍ 4 ቁጥር 43 በዓለማችን ስለሚነግሰው የእግዚአብሔር ፍቅር የሚያስረዳ ነው። እርሱ በእኛ ውስጥ እስከ ነገሰ ድረስ የኅብረተሰብ ሕይወት ለአጠቃላይ ወንድማማችነት፣ ፍትሕ፣ ሰላምና ክብር መሠረት ይሆናል። ስለዚህ ክርስቲያናዊ ስብከትም ሆነ ሕይወት በኅብረተሰብ ላይ አንድምታ ሊኖረው ይገባል። እኛ የእግዚአብሔርን መንግሥት እንሻለን። ከሁሉ አስቀድማችሁ የእግዚአብሔርን መንግሥትና ጽድቁን እሹ፣ ሌላው ሁሉ ይጨመርላቸዋል። የማቴዎስ ወንጌል ምዕራፍ 6 ቁጥር 33 የኢየሱስ ተልእኮ የአባቱን መንግሥት ማወጅ ነው። እርሱም መንግሥተ ሰማይ ቀርባለች ብለው የምሥራቹን ቃል እንዲሰብኩ ደቀ መዛሙርቱን አዘዘ። የማቴዎስ ወንጌል ምዕራፍ 10 ቁጥር 7 አስቀድሞ በመካከላችን የሚገኘውና እየሰፋ ያለው የእግዚአብሔር መንግሥት ባለንበት ደረጃ ሁሉ ይመለከተናል፣ ለይቶ የማወቅ መርሆንም ያሳስበናል። ርዕሰ ሊቃነ ጳጳሳት ጳውሎስ ስድስተኛ ይህ መርሆ በሰዎች ሁሉና በሙሉ ሰው እውነተኛ እድገት ላይ ያተኮረ መሆን እንዳለበት አስረድተዋል። የወንጌል ስብከት በወንጌልና በሰው ልጅ ተጨባጭ ግላዊና ማኅበራዊ ሕይወት መካከል ያለውን የማያቋርጥ ውህደት ካላገናዘበ በቀር ሙሉ ሊሆን እንደማይችል እናውቃለን። ይህም በወንጌል ውስጥ ያለ የአጠቃላይነት መርሆ ነው። ምክንያቱም አብ የሰውን ሁሉ ደህንነት ይመኛል። የማዳን እቅዱም በሰማይም በምድርም ያሉት ነገሮች ሁሉ ራስ በሆነው በክርስቶስ ስር ለመጠቅለል ነው። ወደ ኤፌሶን ሰዎች ምዕራፍ 1 ቁጥር 10
1: ጥያቄ ወይም ሂስ ካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን ብትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትተላለፍላችሁ የሰኞ ግንቦት 17 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ መንፈስ ቅዱስ አምሮን የሚያብራና የሚጠብቀን እንደሆነ መግለጻቸውን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሰላም የሚነግስበት ዓለም ለመገንባት ወደሚያግዝ መንፈስ ቅዱስ ዘንድ ጸሎት ማቅረባቸውን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። አንድ የናይጄሪያ ጳጳስ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ዲጂታል ሚዲያን በኃላፊነት መጠቀም እንደሚገባ ያቀረቡትን ጥሪ ማስተጋባታቸውን የተመለከተ ዘገባ በሶስተኛው ዜናችን እናስደምጣችኋለን። በጋና የምትገኝ ቤተክርስቲያን የርዕሰ ሊቃነ ጳጳሳት ሊዮን የመጀመሪያ ሐዋርያዊ መልእክት በጉጉት እንደምትጠብቅ መግለጿን የተመለከተ ዘገባ በአራተኛው ዜናችን እናስደምጣችኋለን። እነዚህን ለዕለቱ ያልናችሁን ዜናዎች አብራችሁን በመሆን እንድታደምጡን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦች መብራቱ ኃይለ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ መንፈስ ቅዱስ አእምሮን የሚያብራና የሚጠብቀን መሆኑን ገለጹ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የላቲን ሥርዓት በመትከተል ካቶሊካዊት ቤተ ክርስቲያን ዘንድ እሁድ ግንቦት 16 2018 ዓመተ ምህረት የተከበረውን በዓለ 50 ወይም ጴንጤቆስጤ በዓልን ምክንያት በማድረግ ባቀረቡት መስዋዕተ ቅዳሴ ላይ ባሰሙት ቃለ ምዕዳን መንፈስ ቅዱስ በሕይወታችን ውስጥ ድንቅ ነገሮችን እንደሚሠራ በማስታወስ አእምሯችንን በማብራትና በልባችን ውስጥ አዲስ ኃይልን በመጨመርና ታሪክን በመለወጥ እግዚአብሔር ለእያንዳንዱ ሰው ያዘጋጀውን የመዳን ስጦታ ይሰጣል ብለዋል። በመንፈስ ቅዱስ ኃይል የወንጌል ምስክርነታችን በደስታና በተስፋ በመሙላት እኛ ራሳችን በአዲስ ዓለም የምድር ብርሃንና ጨው ነን ሲሉ አስገንዝበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ይህንን የመጽናኛ ቃለ ምዕዳን ያሰሙት የላቲን ሥርዓት በምትከተል ካቶሊካዊት ቤተ ክርስቲያን ዘንድ እሁድ ግንቦት 16 2018 ዓመተ ምህረት በዓለ 50ን ምክንያት በማድረግ በቅዱስ ጴጥሮስ ባዚሊካ ውስጥ ባቀረቡት የመሥዋዕተ ቅዳሴ ጸሎት ላይ ሲሆን የብርሃነ ትንሣኤው ወቅትም በዚህ በዓል መፈጸሙን አስታውሰዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከዮሐንስ ወንጌል ምዕራፍ 20 ከቁጥር 19 እስከ 23 ተወስዶ የተነበበው የዕለቱ ቅዱስ ወንጌል ክፍል ሐዋርያት በፍርሃት ተሸንፈው በሮችን መዝጋታቸውን እንደሚያስታውሰን ተናግረው በሮች ቢዘጉም ኢየሱስ ክርስቶስ ወደ እነርሱ መጥቶ በመካከላቸው ቆሞ በደስታ እንደሞላቸውና ሰላም ለእናንተ ይሁን በሚሉት ቃላት ወዲያውኑ በደቀ መዛሙርቱ ላይ መንፈስ ቅዱስን እፍ እንዳለባቸው ተናግረዋል። መንፈስ ቅዱስ በሐዋርያት ሕይወት ውስጥ ያልተለመደ ነገር እንዳከናወነ አጽንኦት ሰጥተው መንፈስ ቅዱስ ዛሬም ሥራውን እንደቀጠለ አመልክተዋል። የብርሃነ ትንሣኤው በዓል ጴንጤቆስቴ በጽጋው ሁላችንም የምንገኝበት የክርስቶስ አካል በዓል መሆኑን አጽንኦት ሰጥተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ይህንን ምስጢር ሲያከብሩ በመንፈስ ቅዱስ ሦስት ገጽታዎች ላይ በማትኮር እነርሱም የሰላም መንፈስ፣ የተልእኮ መንፈስና የእውነት መንፈስ መሆናቸውን አስገንዝበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመጀመሪያ የሰላም መንፈስ ላይ በማትኮር እንደተናገሩት በክርስቶስ የፋሲካ ምስጢር አማካኝነት በእግዚአብሔርና በሰው ልጆች መካከል ያለውን ሰላም ገልጸው ይህንን ሰላም በልባችን ውስጥ አፍሶ በዓለም ዙሪያ ያሰራጨው መንፈስ ቅዱስ መሆኑን አስረድተዋል። ይህ ሰላም ከይቅርታ የመነጨና ወደ ይቅርታ የሚመራን መሆኑን አጽንኦት ሰጥተው ምክንያቱም እግዚአብሔር ማንንም ሳይለይ ሁሉንም ከሞት ያዳነ በመሆኑ የሰላምን መንፈስ ከአንድ አቅጣጫ ወደ ሌላ አቅጣጫ ያፈሳል ሲሉ ገልጸዋል። ወደ መንፈስ ቅዱስ የሚስዮናዊነት ገጽታ ተመልሰው ባሰሙት ቃለ ምዕዳን መንፈስ ቅዱስ በኢየሱስ ክርስቶስ ሕያው ፍቅር የሚሞላን የሚያበረታታንና በተልእኳችን የሚደግፈን መሆኑን አስታውሰዋል። በጴንጤቆስቴ ዕለት ሐዋርያት በመንፈስ ቅዱስ ኃይል ተሞልተው ስለ ኢየሱስ ክርስቶስ ማወጅ መጀመራቸውን ገልጸው የመንፈስ ቅዱስ የመጀመሪያ ሥራ በእኛ ውስጥ ኢየሱስ ክርስቶስ ጌታ መሆኑን እንድናውጅ እምነትን መስጠት ነው ሲሉ አስረድተዋል። ይህ እምነት በእያንዳንዱ መልካም ተግባርና በጎነት እንደሚገለጽ ተናግረው ስለዚህ እያንዳንዳችን ወደ ጌታ ማዕድ የተጋበዝን፣ ቃሉን ለማዳመጥ የተሰበሰብንና በየቦታው ለመመስከር የተጠራን የእግዚአብሔር ሥራ ውጤቶች ነን ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሁሉም ምእመናን በእውነት የወንጌል ተባባሪዎች መሆናቸውን አጽንኦት ሰጥተው ቤተ ክርስቲያንም የዚህ ተልእኮ ዋና ተዋናይ እንጂ የምእመናን ጠባቂ ብቻ አይደለችም ሲሉ ገልጸው በመንፈስ ቅዱስ ኃይል ድጋፍ የወንጌል ምስክርነታችን በደስታና በተስፋ የተሞላ ነው ሲሉ አስረድተዋል። እኛ ራሳችን አዲስ ፍጥረት የምድር ብርሃንና ጨው እንደሆነን አጽንኦት ሰጥተው እንዲህ የሆንነው በመብታችን ሳይሆን ኃጢአተኛውን በሚቀድስ ለምጻሙን በሚፈውስና የከዳውን ወደ ሐዋርያነት በሚለውጠው በኢየሱስ ክርስቶስ ቃል ምክንያት ነው ብለዋል። ለዓለማችን አዲስ ሕይወት የማያመጡ ለውጦች መኖራቸውን የተናገሩት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ነገር ግን ዓለም በስህተትና በአመፅ እንዲያርጅ አስተዋጽኦ እንደሚያደርጉ ገልጸው ያም ሆኖ መንፈስ ቅዱስ ግን አእምሮን እንደሚያበራና በልባችን ውስጥ አዲስ ሕይወትን የሚፈጥር መሆኑን አስረድተዋል። መንፈስ ቅዱስ ታሪክን በመለወጥ ለድነት እንደሚያዘጋጅ ገልጸው ይህም እግዚአብሔር ለሁሉ ሰው የሚሰጠው ስጦታ እንደሆነ አስረድተው የቤተ ክርስቲያን ተልእኮ ለዚህ ስጦታ ምስክርነት መስጠት ነው ሲሉ አክለው በዚህም የዓለም ግራ መጋባት በእግዚአብሔርና በእኛ መካከል ወዳለው ኅብረት እንደሚለውጠው አስረድተዋል። በነቢያት አፍ የተነገረው መንፈስ ቅዱስ ዘወትር ኅብረትን በእውነት በስምምነትና በሕይወት ውስጥ በማካተት አንድነትን የሚያበረታታ መሆኑን አስታውሰዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመጨረሻም ጴራቅሊጦስ ይህንን ግንዛቤ ከሚያደናቅፉን ነገሮች ሁሉ ማለትም የወንጌልን ብርሃን ከሚደብቁ የወገናዊነትና የግብዝነት አዝማሚያዎች እንደሚጠብቀን አስረድተዋል። እግዚአብሔር የሚሰጠን እውነት ሕዝቦችን ነጻ የሚያወጣ ቃልና እያንዳንዱን ባህል ከውስጥ የሚቀይር መልእክት ያለው ነው ብለው መንፈስ ቅዱስ ለአንዴና ለመጨረሻ ጊዜ የሚሰጥ ሳይሆን ሳያቋርጥ የሚፈስ ጸጋ እንደሆነ አጽንኦት ሰጥተዋል።
ሳያቋርጥ የሚመግበን ቅዱስ ቁርባን የኢየሱስ ክርስቶስ ሕያው ሥጋ እንደሆነ ሁሉ እንዲሁም መንፈስ ቅዱስ በጥምቀት የእርሱን ባሕሪ በእኛ ላይ በማሳረፍ ክርስቲያኖች ያደርገናል ብለው፣ በተመሳሳይም መንፈስ ቅዱስ በምስጢር የሜሮን በኩል እኛን ምስክሮቹ በማድረግ በሌሎች ቅዱሳት ምስጢራት ውስጥ የእግዚአብሔር ሕዝብ አገልጋዮችና እረኞች ያደርገናል ብለው፣ መንፈስ ቅዱስ የጸጋ ስጦታን በጸሎት በምሕረትና በእግዚአብሔር ቃል በማሳደግ በእያንዳንዱ ቅዱሳት ምስጢራት ውስጥ የቅድስና ምንጭ ነው ሲሉ አስረድተዋል። ሐዋርያው ጳውሎስ ለቆሮንቶስ ሰዎች በጻፈው የመጀመሪያ መልእክቱ ምዕራፍ 12 ቁጥር 7 ላይ ለእያንዳንዱ የመንፈስን መገለጥ የሚሰጠው ለጋራ ጥቅም ነው ያለውን በማስታወስ እኛ ቤተ ክርስቲያን የሆንነው በዚህ ምክንያት ነው ብለው፣ ለመንፈስ ቅዱስ ምስጋና ይግባውና እንደ ጌታችን ኢየሱስ ክርስቶስ ለሁሉም ሰው እውነተኛ ሰላምና መዳን የሚሆን እውነት ማምጣት እንችላለን ሲሉ ምዕመናንን ጋብዘዋል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በማጠቃለያቸው መንፈስ ቅዱስ በሁሉ ቻይ ፍቅሩ የሰውን ልጆች ከመከራ ነፃ እንዲያወጣንና በኢየሱስ ክርስቶስ ስም ለሕዝቦች በሙሉ በተሰበከው የመዳን ቃል ከኀጢአት መቅሰፍት እንዲፈውሳቸው ምዕመናን እንዲጸልዩ ጋብዘው፣ ዛሬም ሆነ ዘወትር በእመቤታችን ቅድስት ድንግል ማርያም አማላጅነት ለሐዋርያት ድፍር የተሰጠው ጸጋ በውስጣችን እንዲያሳድግ መንፈስ ቅዱስን በጸሎት በመጠየቅ ቃለ ምዕዳናቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ሰላም የሚነግስበት ዓለም ለመገንባት ወደሚያግዝ ወደ መንፈስ ቅዱስ ጸሎት ማቅረባቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የላቲን ሥርዓት በምትከተል ካቶሊካዊት ቤተ ክርስቲያን ዘንድ ባለ 50 በተከበረበት እሁድ ግንቦት 16 2018 ዓ ም በቅዱስ ጴጥሮስ አደባባይ ለተሰበሰቡት ምዕመናን ቃለ ምዕዳን አሰምተዋል። ከምዕመናኑ ጋር ሆነው ወደ እመቤታችን ማርያም የሰማይ ንግሥት ጸሎትም አድርሰዋል። ቅዱስነታቸው በዕለቱ በተከበረው የጴንጤቆስቴ ወይም ባለ 50 በማስመልከት ለምዕመናኑ ባሰሙት ቃለ ምዕዳን ሰዎች የእምነት በር ከፋች ወደሆነውና ሁሉንም በቤቷ ውስጥ በደስታ እንድትቀበል ቤተ ክርስቲያንን ወደሚያበረታታ መንፈስ ቅዱስ ዘንድ ጸሎታቸውን እንዲያቀርቡ አሳስበው፣ መንፈስ ቅዱስ ራስ ወዳድነትን፣ አለመተማመንንና ጭፍን ጥላቻን በማሸነፍ ወንድማማችነትን እንዲያሳድግ ጸሎታቸውን አቅርበዋል። ክቡራትና ክቡራን የዝግጅቶቻችን ተከታታዮች፣ ከዚህ ቀጥሎ ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ለምዕመናኑ ያሰሙትን ቃለ ምዕዳን ትርጉም ሙሉ ይዘቱን እንደሚከተለው እናቀርብላችኋለን።

0: Cari fratelli e sorelle, buona domenica! In questa solennità della Pentecoste siamo chiamati a contemplare il dono dello Spirito Santo, effuso in abbondanza sulla Chiesa nascente e oggi nuovamente donato ai suoi membri come luce e forza che li accompagna in ogni situazione della vita.
1: ውድ ወንድሞቼና እህቶቼ መልካም ለተሰንበት ይሁንላችሁ በዚህ በጴንጤቆስቴ በዓል በጥንት ዘመን ቤተክርስቲያን ላይ በብዛት የፈሰሰውንና ዛሬ ለአባሎቿ አዲስ ስለሚሰጥ የመንፈስ ቅዱስ ስጦታ እንድናስብ ተጋብዘናል። ይኸው መንፈስ ቅዱስ በዕለት ተዕለት ሕይወታችን ውስጥ ብርሃንና ጥንካሬ ይሰጠናል። የዛሬው የአምልኮ ሥርዓት በሚያቀርብልን የመንፈስ ቅዱስ ምስል ላይ እናሰላስል። መንፈስ ቅዱስ የእምነት በሮችን ይከፍታል። ቅዱስ ወንጌል እንደሚነግረን በመሸ ጊዜ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ደጆቹ ተዘግተው ሳሉ ኢየሱስ መጣ። በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። የዮሐንስ ወንጌል ምዕራፍ 20 ቁጥር 19 እንደዚሁም ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምጽ መጣ፣ ተቀምጠው የነበሩበትንም ቤት ሞላው። የሐዋርያት ሥራ ምዕራፍ 2 ቁጥር 2 እነዚያን በሮች በመክፈት ደቀ መዛሙርቱ ወጥተው ከሞት ስለተነሳው ኢየሱስ ክርስቶስ የምሥራቹን ቃል እንዲያውጁ አነሳሳቸው። ዛሬ መንፈስ ቅዱስ የሚከፍታቸው በሮች የትኞቹ ናቸው ብለን ራሳችንን ልንጠይቅ እንችላለን። የመጀመሪያው በር የእግዚአብሔር ነው። ምክንያቱም መንፈስ ቅዱስ በኢየሱስ ክርስቶስ እንደተገለጠው የእግዚአብሔርን ምስጢር እንድንረዳ ያስችለናል። እግዚአብሔር ለእኛ የመንፈስ ቅዱስን ስጦታ በመስጠት እውነተኛ እምነትን ይሰጠናል። የቅዱሳት መጻሕፍት ትርጉም እንድንረዳ ያግዘናል። ራሱን ባልንጀራ አድርጎ የሕይወቱ ተካፋዮች ያደርገናል። መንፈስ ቅዱስ የእግዚአብሔርን የግል ተሞክሮ እንድናገኝ ያግዘናል። ሕግን በመጠበቅ ብቻ ሳይሆን በውስጣችን እሱን እንድናውቅና በዕለት ተዕለት ሕይወታችን ውስጥ የእርሱን መኖር የሚገልጹ ምልክቶችን እንድናገኝ ይረዳናል። ሁለተኛው በር የቤተ ክርስቲያን በር ነው። የመንፈስ ቅዱስ እሳት ከሌለ ቤተ ክርስቲያን የፍርሃት እስረኛ ትሆናለች። የዓለም ፈተናዎችን የምትፈራ በራሷ ተዘግታ በመቆየቷ ምክንያት ከጊዜ ወደ ጊዜ ከሚለዋወጥ ዓለም ጋር ወደ ውይይት መግባት አትችልም። መንፈስ ቅዱስ የቤተ ክርስቲያንን በሮች ይከፍታል። ይህም በእግዚአብሔርና በጎረቤቶቻቸው ላይ በሮቻቸውን ለዘጉ በተስፋና በመኖር ደስታ ላይ ለሚገኙ ሰዎች በሙሉ ክፍት እንድትሆን ያስችላታል። ነፍስሔር ርዕሰ ሊቃነ ጳጳሳት ፍራንቸስኮስ እንደ ጎርጎሮሳውያኑ ጥቅምት 4 2023 ዓ ም ለጳጳሳት ሲኖዶስ መደበኛ ጠቅላላ ጉባኤ መክፈቻ ላይ ባደረጉት ንግግር የምትባርክና የምታበረታታ በሮቿን ለሁሉ ሰው ክፍት ያደረገች ቤተ ክርስቲያን እንድንሆን ተጠርተናል ሲሉ አስታውሰዋል። በመጨረሻም መንፈስ ቅዱስ ተቃውሞን፣ ራስ ወዳድነትን፣ አለመተማመንንና ጭፍን ጥላቻን እንድናሸንፍ በመርዳት የልባችንን በር ይከፍታል። እንዲሁም እንደ እግዚአብሔር ልጆች እንደ ወንድማማቾችና እህትማማቾች እንድንኖር ያስችለናል። የእግዚአብሔር መንፈስ በሚገኝበት በግለሰቦች በቡድኖችና በሕዝቦች መካከል ወንድማማችነት ይወለዳል። ልዩነቶች ቢኖሩም እንኳን ሁሉን አንድ የሚያደርግ ተመሳሳይ የፍቅር ቋንቋ እንዲናገሩ ያስችላቸዋል። ወንድሞችና እህቶች ሆይ፣ በእኛ ዘመንም ቢሆን በተለይም በዚህ የጴንጤቆስቴ በዓል ዕለት መንፈስ ቅዱስን መጥራትና የተዘጉትን በሮች ሁሉ እንዲከፍት መጠየቅ አለብን። እግዚአብሔር እንደሚወደን እንደገና ማወቅ አለብን። ስለዚህም ሁሉ ሰው እንደ ቤቱ አድርጎ የሚያያት ቤተ ክርስቲያን መመስረትና በሁሉም ሕዝቦች መካከል ሰላም የሚነግስበት የወንድማማችነት ዓለም መገንባት እንችላለን። እንደ መጀመሪያዎቹ ደቀ መዛሙርት የመንፈስ ቅዱስ ማደሪያና የቤተ ክርስቲያን እናት ለሆነች ለእመቤታችን ቅድስት ድንግል ማርያም አማላጅነት አደራ ራሳችንን እንሰጣለን።

0: ክቡራትና ክቡራን አድማጮቻችን ከዚህ በላይ ሰማችሁት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የላቲን ሥርዓት በመተከተል ካቶሊካዊት ቤተክርስቲያን ዘንድ ባለ 50 በተከበረበት እሁድ ግንቦት 16 2018 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ለተሰበሰቡት ምእመናን ያሰሙት ቃለ ምዕዳን ትርጉም ሙሉ ዘቱን ነበር። ስላዳመጣችሁን እናመሰግናለን። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። አንድ የናይጄሪያ ጳጳስ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ዲጂታል ሚዲያን በኃላፊነት መጠቀም እንደሚገባ ያቀረቡትን ጥሪ ማስተጋባታቸው ተነገረ። ዘላለም ኃይሉ ዘገባውን እንደሚከተለው ያቀርበዋል።
1: ግንቦት 13 ቀን 2018 ዓመተ ምህረት ለሰው ልጅ ድምጽና ፊት ጥበቃ ማድረግ በሚል መሪ ቃል ሮም በሚገኘው የኡርባንያ ጳጳሳዊ ዩኒቨርሲቲ ውስጥ የተካሄደው ዓለም አቀፍ የተግባቦት ጉባኤ ላይ የተገኙት በናይጄሪያ የኦዮ ሀገረ ስብከት ጳጳስ የሆኑት ብፁዕ አቡነ ኢማኑኤል ባዴጆ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ዲጂታል ሚዲያን በኃላፊነት መጠቀም እንደሚገባ ያቀረቡትን ጥሪ ማስተጋባታቸው ተገልጿል። የናይጄሪያው ጳጳስ ብፁዕ አቡነ ኢማኑኤል ባደረጉት ንግግር ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለ60ኛው የዓለም የማኅበራዊ ግንኙነት ቀን ባስተላለፉት መልእክት ላይ በማተኮር እንደገለጹት ለሰው ልጅ ድምፅና ፊት ጥበቃ ማድረግ የሚለው መሪ ቃል ዓለም ሊሰማው የሚገባው ወቅታዊ ማሳሰቢያ እንደሆነ ጠቅሰው በወቅታዊ የማኅበራዊ ተግባቦት ግንኙነት ውስጥ የሰው ፊትና ድምፅ ሚና እየቀነሰ መምጣቱን ትኩረት መስጠት እንደሚገባና እዚህ ጉዳይ ርዕሰ ሊቃነ ጳጳሳቱ ያላቸውን ስጋት አመላክተዋል። ትክክለኛው የሐሳብ ልውውጥ ከእግዚአብሔር ጋር እንዲሁም ከወንድሞቻችንና ከእህቶቻችን ጋር ያለንን መግባባት ማሳደግ አለበት ያሉት የተግባቦትና የመገናኛ ብዙሃን ባለሙያ የሆኑት ብፁዕ አቡነ ኢማኑኤል መጥፎ የሐሳብ ልውውጥ ፍጹም ተቃራኒ እንደሆነ፣ ይህም መለያየትን፣ ውጥረትንና ግጭትን እንደሚፈጥር በአጽንኦት ተናግረዋል። ብፁዕ አቡነ ኢማኑኤል እንደተናገሩት ኮሚኒኬሽን ወይም ተግባቦት ግጭቶችን በሚፈጥሩበት ጊዜ እንኳን የሰው ልጆችን ማግለል ወይም ከግንኙነት ውጪ ማድረግ እንደማይገባ ገልጸው፣ በሌላ አነጋገር ተግባቦት ሌሎችን በፍጹም ማራቅ የለበትም ብለዋል። ከዚህም ባሻገር ብፁዕነታቸው የዓለም የተግባቦት ቀን መልእክት እምነትን፣ ሰብአዊነትንና ዲጂታል መገኘትን በዕለት ተዕለት ግንኙነታችን ውስጥ ሚዛናዊ ለማድረግ እንድንችል ለመርዳት ያለመ መሆኑን ጠቅሰዋል። ብፁዕ አቡነ ኢማኑኤል በዲጂታል ቴክኖሎጂዎች ላይ ከመጠን በላይ ጥገኛ መሆን እንደማይገባና ከልብ ያልሆነ ብለው በጠሩት ተግባቦት መራቅ እንደሚገባ አስጠንቅቀው በቴክኖሎጂ ላይ ከመጠን በላይ ጥገኛ መሆን ቤተሰብን፣ ጓደኛ

0: ሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። በጋና የምትገኝ ካቶሊካዊት ቤተ ክርስቲያን የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የመጀመሪያ ሐዋርያዊ መልእክት በጉጉት እንደምትጠብቅ መግለጿ ተገለጸ። ዘላለም ኃይሉ ዘገባውን እንደሚከተለው ያቀርበዋል።
1: በጋና የምትገኘው የካቶሊክ ቤተ ክርስቲያን ለቴክኖሎጂ እድገት የምትሰጠውን ምላሽ ከርዕሰ ሊቃነ ጳጳሳት ሊዮ ቀጣይ መመሪያ ጋር ለማስማማት በማለም ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የመጀመሪያ ሐዋርያዊ መልእክታቸው የሆነው ማግኒፊካ ሂውማኒታስ መለቀቅን በንቃት እየጠበቀች እንደሆነ የገለጸች ሲሆን፣ ቤተ ክርስቲያኒቷ ይህንን የገለጸችው እያደጉ የመጡት ቴክኖሎጂዎች በሥነ ምግባርና በሐዋርያዊ አገልግሎት ውስጥ ያላቸው ሚና ላይ ያተኮረ ቁልፍ የሃይማኖት አባቶች የተሳተፉበት የከፍተኛ ደረጃ አውደ ጥናት ላይ ሲሆን የርዕሰ ሊቃነ ጳጳሳቱ ሐዋርያዊ መልእክት ግንቦት 17 ቀን 2018 ዓመተ ምህረት በቫቲካን እንደሚለቀቅም ጭምር ተገልጿል። በአክራ በሚገኘው የብሔራዊ ካቶሊካዊት ቤተ ክርስቲያን ጽሕፈት ቤት ውስጥ የተካሄደው ይህ ስትራቴጂካዊ አውደ ጥናት የሀገረ ስብከቶች የግንኙነት ጽሕፈት ቤት ዳይሬክተሮችንና በጋና ውስጥ የሚገኙ ሃይማኖታዊ የበላይ መሪዎች ጉባኤ አባላትን ጨምሮ 50 ከፍተኛ የቤተ ክርስቲያን መሪዎችን አንድ ላይ ያሰባሰበ ሲሆን፣ አውደ ጥናቱ የተካሄደው በቅድስት መንበር የተቀናጀ የሰው ልጅ ልማት ጽሕፈት ቤት ይሁንታና አስተባባሪነት እንደሆነ ተገልጾ ይህም ቤተ ክርስቲያኒቷ በዓለም አቀፉ የሰው ሰራሽ አስተውሎት ስነ ምግባራዊ እንድምታ ላይ ያላትን ስጋት የሚያሳይ ነው ተብሏል። የአውደ ጥናቱ ተሳታፊዎች ቤተ ክርስቲያን ከቴክኖሎጂ ጋር ያላትን ትስስር ከእጅ አዙር አጠቃቀም ወደ ንቁ የስነ ምግባር አስተዳደር መቀየር የሚቻልባቸው መንገዶች ዙሪያ የተወያዩ ሲሆን፣ ከዚህም ባሻገር አውደ ጥናቱ በመርሃ ግብሮቹ ላይ የሰውን ልጅ ክብር በሚያስጠብቅ መልኩ ሰው ሰራሽ አስተውሎትን ለማዳበር እና አጠቃቀሙን ለመምራት እንደ አውሮፓውያን አቆጣጠር በ2020 ዓ.ም በቫቲካን ድጋፍ የወጣውን የስነ ምግባር ማዕቀፍ ማክበር እንደሚገባ ጥሪ ተላልፏል። የሰው ሰራሽ አስተውሎት ስነ ምግባር ለሰብአዊ ልማት የሚል ተነሳሽነት አስተባባሪ የሆኑት ማሪያ አምፖሮ አሎንሶ እና ሉካ ባራልዲ በስነ ምግባር በትምህርትና በመብት ላይ ያተኮሩ ውይይቶችን የመሩ ሲሆን፣ በአውደ ጥናቱ ላይ የቴክኖሎጂ ምጥቀት የሰውን ልጅን ማገልገል ያለበት እንጂ የሰውን አስተሳሰብ ህሊናና ክብር የሚጎዳ መሆን እንደማይገባው ተመላክቷል። ከዚህም በተጨማሪ በጋና በተካሄደው አውደ ጥናት ላይ የሰው ሰራሽ አስተውሎት አጠቃቀምን በመቅረጽ ረገድ በስፋት የሚታየው ዓለም አቀፋዊ ኢፍትሐዊነት ያለውን አሉታዊ ሚና ያመለከተ ሲሆን፣ ጋና በብሔራዊ የሰው ሰራሽ አስተውሎት ስትራቴጂን እየመራች ባለችበት በአሁኑ ወቅት አፍሪካ በአጠቃላይ የዲጂታል መረጃን ለማከማቸትና ለማስኬድ ከሚያስችለው ከዓለም አቀፍ የመረጃ ማዕከል አቅም ከአንድ በመቶ በታች እንደምትሸፍን፣ ይህም በውጫዊ ስርዓቶች ላይ ጥገኛ መሆንና የአካባቢያዊ አመለካከቶች መገለል ላይ ስጋት እንደሚፈጥርም ተገልጿል። በዲሞክራቲክ ሪፐብሊክ ኮንጎ የሚገኘውን አደገኛ የኮባልት ማዕድን የማውጣት ሂደትና ከሳራ በስተደቡብ ባሉ የአፍሪካ ሀገራት ባሉ ሰራተኞች ላይ የሚደርሰውን የስነ ልቦና ጫና ጨምሮ ከሰው ሰራሽ አስተውሎት ጋር የተገናኙትን የሰብአዊና የአካባቢያዊ ጉዳቶችን በተመለከተ ተሳታፊዎቹ የተወያዩ ሲሆን፣ ከዚህም በተጨማሪ በትላልቅ የኮምፒውተር ስርዓቶች ከፍተኛ የውሃ ፍላጎቶች ላይ የአካባቢያዊ ስጋቶችም ጭምር ተነስተዋል። የፋይናንሻል ግብይቶችን ለመቆጣጠር የሚያገለግሉ የውሸት ቪዲዮዎች፣ የድምፅ ማስመሰል እና የማጭበርበሪያ ዲጂታል መሳሪያዎች ጨምሮ በቤተ ክርስቲያኒቱ ተቋማት ላይ የተጋረጡ ስላሉት ስጋቶች ትኩረት የተሰጠ ሲሆን፣ በምላሹም አውደ ጥናቱ አስቸኳይነት ማረጋገጫን በፍጹም መሻር እንደሌለበት መመሪያ በማውጣት እምነትንና ተጠያቂነትን የመጠበቅን አስፈላጊነት አመላክቷል። አውደ ጥናቱ በመጨረሻም በጋና በሚገኙ ሀገረ ስብከቶች ውስጥ የዲጂታል መሳሪያዎችን ተግባራዊ ለማድረግ የሚያስችል የመመሪያ ማዕቀፍ በማዘጋጀት የተጠናቀቀ ሲሆን፣ ማዕቀፉ ከሐዋርያዊ አገልግሎቶች እሴቶች ጋር መጣጣምን፣ የግል መረጃዎችን መጠበቅ እንዲሁም በሁሉም የሰው ሰራሽ አስተውሎት በሚታገዙ ሂደቶች ውስጥ የሰው ቁጥጥር እንዲኖር ማድረግን እንደሚጠይቅ ተገልጿል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የሰኞ ግንቦት 17 2018 ዓ.ም ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን ዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የሰኞ ግንቦት 17 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ መንፈስ ቅዱስ አምሮን የሚያብራና የሚጠብቀን እንደሆነ መግለጻቸውን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። ሩስ ሊቃነ ጳጳሳት ሊዮ 14ኛ ሰላም የሚነግስበት ዓለም ለመገንባት ወደሚያግዝ መንፈስ ቅዱስ ዘንድ ጸሎት ማቅረባቸውን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። አንድ የናይጄሪያ ጳጳስ ሩስ ሊቃነ ጳጳሳት ሊዮ 14ኛ ዲጂታል ሚዲያን በኃላፊነት መጠቀም እንደሚገባ ያቀረቡትን ጥሪ ማስተጋባታቸውን የተመለከተ ዘገባ በሶስተኛው ዜናችን እናስደምጣችኋለን። በጋና የምትገኝ ቤተክርስቲያን የርዕሰ ሊቃነ ጳጳሳት ሊዮን የመጀመሪያ ሐዋርያዊ መልእክት በጉጉት እንደምትጠብቅ መግለጿን የተመለከተ ዘገባ በአራተኛው ዜናችን እናስደምጣችኋለን። እነዚህን ለዕለቱ ያልናችሁን ዜናዎች አብራችሁን በመሆን እንድታደምጡን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራቱ ኃይለ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ መንፈስ ቅዱስ አእምሮን የሚያብራና የሚጠብቀን መሆኑን ገለጹ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የላቲን ሥርዓት በመተከተል ካቶሊካዊት ቤተ ክርስቲያን ዘንድ እሁድ ግንቦት 16 2018 ዓመተ ምህረት የተከበረውን በዓለ 50 ወይም ጴንጤቆስጤ በዓልን ምክንያት በማድረግ ባቀረቡት መሥዋዕተ ቅዳሴ ላይ ባሰሙት ቃለ ምዕዳን መንፈስ ቅዱስ በሕይወታችን ውስጥ ድንቅ ነገሮችን እንደሚሠራ በማስተዋወስ አእምሮአችንን በማብራትና በልባችን ውስጥ አዲስ ኃይልን በመጨመርና ታሪክን በመለወጥ እግዚአብሔር ለእያንዳንዱ ሰው ያዘጋጀውን የመዳን ስጦታ ይሰጣል ብለዋል። በመንፈስ ቅዱስ ኃይል የወንጌል ምስክርነታችን በደስታና በተስፋ በመሙላት እኛ ራሳችን በአዲስ ዓለም የምድር ብርሃንና ጨውነን ሲሉ አስገንዝበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ይህንን የመጽናኛ ቃለ ምዕዳን ያሰሙት የላቲን ሥርዓት በመተከተል ካቶሊካዊት ቤተ ክርስቲያን ዘንድ እሁድ ግንቦት 16 2018 ዓመተ ምህረት በዓለ 50ን ምክንያት በማድረግ በቅዱስ ጴጥሮስ ባዚሊካ ውስጥ ባቀረቡት የመሥዋዕተ ቅዳሴ ጸሎት ላይ ሲሆን የብርሃነ ትንሣኤው ወቅትም በዚህ በዓል መፈጸሙን አስታውሰዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከዮሐንስ ወንጌል ምዕራፍ 20 ከቁጥር 19 እስከ 23 ተወስዶ የተነበበው የዕለቱ ቅዱስ ወንጌል ክፍል ሐዋርያት በፍርሃት ተሸንፈው በሮችን መዝጋታቸውን እንደሚያስታውሰን ተናግረው በሮች ቢዘጉም ኢየሱስ ክርስቶስ ወደ እነርሱ መጥቶ በመካከላቸው ቆሞ በደስታ እንደሞላቸውና ሰላም ለእናንተ ይሁን በሚሉት ቃላት ወዲያውኑ በደቀ መዛሙርቱ ላይ መንፈስ ቅዱስን እፍ እንዳለባቸው ተናግረዋል። መንፈስ ቅዱስ በሐዋርያት ሕይወት ውስጥ ያልተለመደ ነገር እንዳከናወነ አጽንኦት ሰጥተው መንፈስ ቅዱስ ዛሬም ሥራውን እንደ ቀጠለ አመልክተዋል። የብርሃነ ትንሣኤው በዓል ጴንጤቆስቴ በጸጋው ሁላችንም የምንገኝበት የክርስቶስ አካል በዓል መሆኑን አጽንኦት ሰጥተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ይህንን ምስጢር ሲያከብሩ በመንፈስ ቅዱስ ሦስት ገጽታዎች ላይ በማትኮር እነርሱም የሰላም መንፈስ፣ የተልእኮ መንፈስና የእውነት መንፈስ መሆናቸውን አስገንዝበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመጀመሪያ የሰላም መንፈስ ላይ በማትኮር እንደተናገሩት በክርስቶስ የፋሲካ ምስጢር አማካኝነት በእግዚአብሔርና በሰው ልጆች መካከል ያለውን ሰላም ገልጸው ይህንን ሰላም በልባችን ውስጥ አፍሶ በዓለም ዙሪያ ያሰራጨው መንፈስ ቅዱስ መሆኑን አስረድተዋል። ይህ ሰላም ከይቅርታ የመነጨና ወደ ይቅርታ የሚመራን መሆኑን አጽንኦት ሰጥተው ምክንያቱም እግዚአብሔር ማንንም ሳይለይ ሁሉንም ከሞት ያዳነ በመሆኑ የሰላምን መንፈስ ከአንድ አቅጣጫ ወደ ሌላ አቅጣጫ ያፈሳል ሲሉ ገልጸዋል። ወደ መንፈስ ቅዱስ የሚስዮናዊነት ገጽታ ተመልሰው ባሰሙት ቃለ ምዕዳን መንፈስ ቅዱስ በኢየሱስ ክርስቶስ ሕያው ፍቅር የሚሞላን የሚያበረታታንና በተልእኳችን የሚደግፈን መሆኑን አስታውሰዋል። በጴንጤቆስቴ ዕለት ሐዋርያት በመንፈስ ቅዱስ ኃይል ተሞልተው ስለ ኢየሱስ ክርስቶስ ማወጅ መጀመራቸውን ገልጸው የመንፈስ ቅዱስ የመጀመሪያ ሥራ በእኛ ውስጥ ኢየሱስ ክርስቶስ ጌታ መሆኑን እንድናውጅ እምነትን መስጠት ነው ሲሉ አስረድተዋል። ይህ እምነት በእያንዳንዱ መልካም ተግባርና በጎነት እንደሚገለጽ ተናግረው ስለዚህ እያንዳንዳችን ወደ ጌታ ማዕድ የተጋበዝን፣ ቃሉን ለማዳመጥ የተሰበሰብንና በየቦታው ለመመስከር የተጠራን የእግዚአብሔር ሥራ ውጤቶች ነን ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሁሉም ምእመናን በእውነት የወንጌል ተባባሪዎች መሆናቸውን አጽንኦት ሰጥተው ቤተ ክርስቲያንም የዚህ ተልእኮ ዋና ተዋናይ እንጂ የምእመናን ጠባቂ ብቻ አይደለችም ሲሉ ገልጸው በመንፈስ ቅዱስ ኃይል ድጋፍ የወንጌል ምስክርነታችን በደስታና በተስፋ የተሞላ ነው ሲሉ አስረድተዋል። እኛ ራሳችን አዲስ ፍጥረት የምድር ብርሃንና ጨው እንደሆነን አጽንኦት ሰጥተው እንዲህ የሆንነው በመብታችን ሳይሆን ኃጢአተኛውን በሚቀድስ ለምጻሙን በሚፈውስና የከዳውን ወደ ሐዋርያነት በሚለውጠው በኢየሱስ ክርስቶስ ቃል ምክንያት ነው ብለዋል። ለዓለማችን አዲስ ሕይወት የማያመጡ ለውጦች መኖራቸውን የተናገሩት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ነገር ግን ዓለም በስህተትና በአመፅ እንዲያርጅ አስተዋጽኦ እንደሚያደርጉ ገልጸው ያም ሆኖ መንፈስ ቅዱስ ግን አእምሮን እንደሚያበራና በልባችን ውስጥ አዲስ ሕይወትን የሚፈጥር መሆኑን አስረድተዋል። መንፈስ ቅዱስ ታሪክን በመለወጥ ለድነት እንደሚያዘጋጅ ገልጸው ይህም እግዚአብሔር ለሁሉ ሰው የሚሰጠው ስጦታ እንደሆነ አስረድተው የቤተ ክርስቲያን ተልእኮ ለዚህ ስጦታ ምስክርነት መስጠት ነው ሲሉ አክለው በዚህም የዓለም ግራ መጋባት በእግዚአብሔርና በእኛ መካከል ወዳለው ኅብረት እንደሚለውጠው አስረድተዋል። በነቢያት አፍ የተነገረው መንፈስ ቅዱስ ዘወትር ኅብረትን በእውነት በስምምነትና በሕይወት ውስጥ በማካተት አንድነትን የሚያበረታታ መሆኑን አስታውሰዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመጨረሻም ጴራቅሊጦስ ይህንን ግንዛቤ ከሚያደናቅፉን ነገሮች ሁሉ ማለትም የወንጌልን ብርሃን ከሚደብቁ የወገናዊነትና የግብዝነት አዝማሚያዎች እንደሚጠብቀን አስረድተዋል። እግዚአብሔር የሚሰጠን እውነት ሕዝቦችን ነጻ የሚያወጣ ቃልና እያንዳንዱን ባህል ከውስጥ የሚቀይር መልእክት ያለው ነው ብለው መንፈስ ቅዱስ ለአንዴና ለመጨረሻ ጊዜ የሚሰጥ ሳይሆን ሳያቋርጥ የሚፈስ ጸጋ እንደሆነ አጽንኦት ሰጥተዋል።
ሳያቋርጥ የሚመግበን ቅዱስ ቁርባን የኢየሱስ ክርስቶስ ሕያው ሥጋ እንደሆነ ሁሉ እንዲሁም መንፈስ ቅዱስ በጥምቀት የእርሱን ባሕሪ በእኛ ላይ በማሳረፍ ክርስቲያኖች ያደርገናል ብለው፣ በተመሳሳይም መንፈስ ቅዱስ በምስጢር የሜሮን በኩል እኛን ምስክሮቹ በማድረግ በሌሎች ቅዱሳት ምስጢራት ውስጥ የእግዚአብሔር ሕዝብ አገልጋዮችና እረኞች ያደርገናል ብለው፣ መንፈስ ቅዱስ የጸጋ ስጦታን በጸሎት በምሕረትና በእግዚአብሔር ቃል በማሳደግ በእያንዳንዱ ቅዱሳት ምስጢራት ውስጥ የቅድስና ምንጭ ነው ሲሉ አስረድተዋል። ሐዋርያው ጳውሎስ ለቆሮንቶስ ሰዎች በጻፈው የመጀመሪያ መልእክቱ ምዕራፍ 12 ቁጥር 7 ላይ ለእያንዳንዱ የመንፈስን መገለጥ የሚሰጠው ለጋራ ጥቅም ነው ያለውን በማስታወስ እኛ ቤተ ክርስቲያን የሆንነው በዚህ ምክንያት ነው ብለው፣ ለመንፈስ ቅዱስ ምስጋና ይግባውና እንደ ጌታችን ኢየሱስ ክርስቶስ ለሁሉም ሰው እውነተኛ ሰላምና መዳን የሚሆን እውነት ማምጣት እንችላለን ሲሉ ምዕመናንን ጋብዘዋል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በማጠቃለያቸው መንፈስ ቅዱስ በሁሉ ቻይ ፍቅሩ የሰውን ልጆች ከመከራ ነፃ እንዲያወጣንና በኢየሱስ ክርስቶስ ስም ለሕዝቦች በሙሉ በተሰበከው የመዳን ቃል ከኀጢአት መቅሰፍት እንዲፈውሳቸው ምዕመናን እንዲጸልዩ ጋብዘው፣ ዛሬም ሆነ ዘወትር በእመቤታችን ቅድስት ድንግል ማርያም አማላጅነት ለሐዋርያት ድፍረት የተሰጠው ጸጋ በውስጣችን እንዲያሳድግ መንፈስ ቅዱስን በጸሎት በመጠየቅ ቃለ ምዕዳናቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ሰላም የሚነግስበት ዓለም ለመገንባት ወደሚያግዝ ወደ መንፈስ ቅዱስ ጸሎት ማቅረባቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የላቲን ሥርዓት በምትከተል ካቶሊካዊት ቤተ ክርስቲያን ዘንድ ባለ 50 በተከበረበት እሁድ ግንቦት 16 2018 ዓ ም በቅዱስ ጴጥሮስ አደባባይ ለተሰበሰቡት ምዕመናን ቃለ ምዕዳን አሰምተዋል። ከምዕመናኑ ጋር ሆነው ወደ እመቤታችን ማርያም የሰማይ ንግሥት ጸሎትም አድርሰዋል። ቅዱስነታቸው በዕለቱ በተከበረው የጴንጤቆስቴ ወይም በዓለ 50 በማስመልከት ለምዕመናኑ ባሰሙት ቃለ ምዕዳን ሰዎች የእምነት በር ከፋች ወደሆነውና ሁሉንም በቤቷ ውስጥ በደስታ እንድትቀበል ቤተ ክርስቲያንን ወደሚያበረታታ መንፈስ ቅዱስ ዘንድ ጸሎታቸውን እንዲያቀርቡ አሳስበው፣ መንፈስ ቅዱስ ራስ ወዳድነትን፣ አለመተማመንንና ጭፍን ጥላቻን በማሸነፍ ወንድማማችነትን እንዲያሳድግ ጸሎታቸውን አቅርበዋል። ክቡራትና ክቡራን የዝግጅቶቻችን ተከታታዮች፣ ከዚህ ቀጥሎ ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ለምዕመናኑ ያሰሙትን ቃለ ምዕዳን ትርጉም ሙሉ ይዘቱን እንደሚከተለው እናቀርብላችኋለን።

0: Cari fratelli e sorelle, buona domenica! In questa solennità della Pentecoste siamo chiamati a contemplare il dono dello Spirito Santo, effuso in abbondanza sulla Chiesa nascente e oggi nuovamente donato ai suoi membri come luce e forza che li accompagna in ogni situazione della vita.
1: ውድ ወንድሞቼና እህቶቼ መልካም ለተሰንበት ይሁንላችሁ። በዚህ በጴንጤቆስቴ በዓል በጥንት ዘመን በየተክርስቲያን ላይ በብዛት የፈሰሰውንና ዛሬ ለአባሎቿ አዲስ ስለሚሰጥ የመንፈስ ቅዱስ ስጦታ እንድናስብ ተጋብዘናል። ይኸው መንፈስ ቅዱስ በዕለት ተዕለት ሕይወታችን ውስጥ ብርሃንና ጥንካሬ ይሰጠናል። የዛሬው ያምልኮ ስርዓት በሚያቀርብልን የመንፈስ ቅዱስ ምስል ላይ እናሰላስል። መንፈስ ቅዱስ የእምነት በሮችን ይከፍታል። ቅዱስ ወንጌል እንደሚነግረን በመሸ ጊዜ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ደጆቹ ተዘግተው ሳሉ ኢየሱስ መጣ። በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። የዮሐንስ ወንጌል ምዕራፍ 20 ቁጥር 19። እንደዚሁም ድንገት እንደሚነጥቀው ንፋስ ከሰማይ ድምጽ መጣ፣ ተቀምጠው የነበሩበትንም ቤት ሞላው። የሐዋርያት ሥራ ምዕራፍ 2 ቁጥር 2። እነዚያን በሮች በመክፈት ደቀ መዛሙርቱ ወጥተው ከሞት ስለተነሳው ኢየሱስ ክርስቶስ የምሥራቹን ቃል እንዲያውጁ አነሳሳቸው። ዛሬ መንፈስ ቅዱስ የሚከፍታቸው በሮች የትኞቹ ናቸው ብለን ራሳችንን ልንጠይቅ እንችላለን። የመጀመሪያው በር የእግዚአብሔር ነው። ምክንያቱም መንፈስ ቅዱስ በኢየሱስ ክርስቶስ እንደተገለጠው የእግዚአብሔርን ምስጢር እንድንረዳ ያስችለናል። እግዚአብሔር ለእኛ የመንፈስ ቅዱስን ስጦታ በመስጠት እውነተኛ እምነትን ይሰጠናል። የቅዱሳት መጻሕፍት ትርጉም እንድንረዳ ያግዘናል። ራሱን ባልንጀራ አድርጎ የሕይወቱ ተካፋዮች ያደርገናል። መንፈስ ቅዱስ የእግዚአብሔርን የግል ተሞክሮ እንድናገኝ ያግዘናል። ሕግን በመጠበቅ ብቻ ሳይሆን በውስጣችን እሱን እንድናውቅና በዕለት ተዕለት ሕይወታችን ውስጥ የእርሱን መኖር የሚገልጹ ምልክቶችን እንድናገኝ ይረዳናል። ሁለተኛው በር የቤተ ክርስቲያን በር ነው። የመንፈስ ቅዱስ እሳት ከሌለ ቤተ ክርስቲያን የፍርሃት እስረኛ ትሆናለች። የዓለም ፈተናዎችን የምትፈራ በራሷ ተዘግታ በመቆየቷ ምክንያት ከጊዜ ወደ ጊዜ ከሚለዋወጥ ዓለም ጋር ወደ ውይይት መግባት አትችልም። መንፈስ ቅዱስ የቤተ ክርስቲያንን በሮች ይከፍታል። ይህም በእግዚአብሔርና በጎረቤቶቻቸው ላይ በሮቻቸውን ለዘጉ በተስፋና በመኖር ደስታ ላይ ለሚገኙ ሰዎች በሙሉ ክፍት እንድትሆን ያስችላታል። ነፍስሔር ርዕሰ ሊቃነ ጳጳሳት ፍራንቸስኮስ እንደ ጎርጎሮሳውያኑ ጥቅምት 4 2023 ዓመተ ምህረት ለጳጳሳት ሲኖዶስ መደበኛ ጠቅላላ ጉባኤ መክፈቻ ላይ ባደረጉት ንግግር የምትባርክና የምታበረታታ በሮቿን ለሁሉ ሰው ክፍት ያደረገች ቤተ ክርስቲያን እንድንሆን ተጠርተናል ሲሉ አስታውሰዋል። በመጨረሻም መንፈስ ቅዱስ ተቃውሞን፣ ራስ ወዳድነትን፣ አለመተማመንንና ጭፍን ጥላቻን እንድናሸንፍ በመርዳት የልባችንን በር ይከፍታል። እንዲሁም እንደ እግዚአብሔር ልጆች እንደ ወንድማማቾችና እህትማማቾች እንድንኖር ያስችለናል። የእግዚአብሔር መንፈስ በሚገኝበት በግለሰቦች በቡድኖችና በሕዝቦች መካከል ወንድማማችነት ይወለዳል። ልዩነቶች ቢኖሩም እንኳን ሁሉን አንድ የሚያደርግ ተመሳሳይ የፍቅር ቋንቋ እንዲናገሩ ያስችላቸዋል። ወንድሞችና እህቶች ሆይ፣ በእኛ ዘመንም ቢሆን በተለይም በዚህ የጴንጤቆስቴ በዓል ዕለት መንፈስ ቅዱስን መጥራትና የተዘጉትን በሮች ሁሉ እንዲከፍት መጠየቅ አለብን። እግዚአብሔር እንደሚወደን እንደገና ማወቅ አለብን። ስለዚህም ሁሉ ሰው እንደ ቤቱ አድርጎ የሚያያት ቤተ ክርስቲያን መመስረት እና በሁሉም ሕዝቦች መካከል ሰላም የሚነግስበት የወንድማማችነት ዓለም መገንባት እንችላለን። እንደ መጀመሪያዎቹ ደቀ መዛሙርት የመንፈስ ቅዱስ ማደሪያና የቤተ ክርስቲያን እናት ለሆነች ለእመቤታችን ቅድስት ድንግል ማርያም አማላጅነት አደራ ራሳችንን እንሰጣለን።

0: ክቡራትና ክቡራን አድማጮቻችን ከዚህ በላይ ሰማችሁት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የላቲን ስርዓት በመተከተል ካቶሊካዊት ቤተክርስቲያን ዘንድ ባለ 50 በተከበረበት እሁድ ግንቦት 16 2018 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ለተሰበሰቡት ምእመናን ያሰሙት ቃለ ምዕዳን ትርጉም ሙሉ ዘቱን ነበር። ስላዳመጣችሁን እናመሰግናለን። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። አንድ የናይጄሪያ ጳጳስ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ዲጂታል ሚዲያን በኃላፊነት መጠቀም እንደሚገባ ያቀረቡትን ጥሪ ማስተጋባታቸው ተነገረ። ዘላለም ኃይሉ ዘገባውን እንደሚከተለው ያቀርበዋል።
1: ግንቦት 13 ቀን 2018 ዓመተ ምህረት ለሰው ልጅ ድምጽና ፊት ጥበቃ ማድረግ በሚል መሪ ቃል ሮም በሚገኘው የኡርባንያ ጳጳሳዊ ዩኒቨርሲቲ ውስጥ የተካሄደው ዓለም አቀፍ የተግባቦት ጉባኤ ላይ የተገኙት በናይጄሪያ የኦዮ ሀገረ ስብከት ጳጳስ የሆኑት ብፁዕ አቡነ ኢማኑኤል ባዴጆ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ዲጂታል ሚዲያን በኃላፊነት መጠቀም እንደሚገባ ያቀረቡትን ጥሪ ማስተጋባታቸው ተገልጿል። የናይጄሪያው ጳጳስ ብፁዕ አቡነ ኢማኑኤል ባደረጉት ንግግር ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለ60ኛው የዓለም የማኅበራዊ ግንኙነት ቀን ባስተላለፉት መልእክት ላይ በማተኮር እንደገለጹት ለሰው ልጅ ድምፅና ፊት ጥበቃ ማድረግ የሚለው መሪ ቃል ዓለም ሊሰማው የሚገባው ወቅታዊ ማሳሰቢያ እንደሆነ ጠቅሰው በወቅታዊ የማኅበራዊ ተግባቦት ግንኙነት ውስጥ የሰው ፊትና ድምፅ ሚና እየቀነሰ መምጣቱን ትኩረት መስጠት እንደሚገባና እዚህ ጉዳይ ርዕሰ ሊቃነ ጳጳሳቱ ያላቸውን ስጋት አመላክተዋል። ትክክለኛው የሐሳብ ልውውጥ ከእግዚአብሔር ጋር እንዲሁም ከወንድሞቻችንና ከእህቶቻችን ጋር ያለንን መግባባት ማሳደግ አለበት ያሉት የተግባቦትና የመገናኛ ብዙሃን ባለሙያ የሆኑት ብፁዕ አቡነ ኢማኑኤል መጥፎ የሐሳብ ልውውጥ ፍጹም ተቃራኒ እንደሆነ፣ ይህም መለያየትን፣ ውጥረትንና ግጭትን እንደሚፈጥር በአጽንኦት ተናግረዋል። ብፁዕ አቡነ ኢማኑኤል እንደተናገሩት ኮሚኒኬሽን ወይም ተግባቦት ግጭቶችን በሚፈጥሩበት ጊዜ እንኳን የሰው ልጆችን ማግለል ወይም ከግንኙነት ውጪ ማድረግ እንደማይገባ ገልጸው፣ በሌላ አነጋገር ተግባቦት ሌሎችን በፍጹም ማራቅ የለበትም ብለዋል። ከዚህም ባሻገር ብፁዕነታቸው የዓለም የተግባቦት ቀን መልእክት እምነትን፣ ሰብአዊነትንና ዲጂታል መገኘትን በዕለት ተዕለት ግንኙነታችን ውስጥ ሚዛናዊ ለማድረግ እንድንችል ለመርዳት ያለመ መሆኑን ጠቅሰዋል። ብፁዕ አቡነ ኢማኑኤል በዲጂታል ቴክኖሎጂዎች ላይ ከመጠን በላይ ጥገኛ መሆን እንደማይገባና ከልብ ያልሆነ ብለው በጠሩት ተግባቦት መራቅ እንደሚገባ አስጠንቅቀው፣ በቴክኖሎጂ ላይ ከመጠን በላይ ጥገኛ መሆን ቤተሰብን፣ ጓደኝነትንና የጋራ ግንኙነትን ሊጎዳ ይችላል ብለዋል። ሆኖም ግን ብፁዕ አቡነ ኢማኑኤል ዲጂታል ሚዲያን ወይም ሰው ሰራሽ አስተውሎትን ከልክ በላይ ዋጋ ማሳጣት እንደማይገባ አስጠንቅቀው፣ ይልቁንም ኃላፊነት በተሞላበትና የሚዲያ እውቀትን በሚጠይቅ ሁኔታ መጠቀም እንደሚገባ ጥሪ ያቀረቡ ሲሆን፣ በህብረተሰባችን ውስጥ ለሰዎች ድምፅና ፊት ጥበቃ በማድረግ ብቻ ዓለማችን ውስጥ በብዙ መልኩ የጠፋውን ሰብአዊነትን ዳግመኛ ማረጋገጥ እንችላለን በማለትም አጠቃለዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። በጋና የምትገኝ ካቶሊካዊት ቤተ ክርስቲያን የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የመጀመሪያ ሐዋርያዊ መልእክት በጉጉት እንደምትጠብቅ መግለጿ ተገለጸ። ዘላለም ኃይሉ ዘገባውን እንደሚከተለው ያቀርበዋል።
1: በጋና የምትገኘው የካቶሊክ ቤተ ክርስቲያን ለቴክኖሎጂ እድገት የምትሰጠውን ምላሽ ከርዕሰ ሊቃነ ጳጳሳት ሊዮ ቀጣይ መመሪያ ጋር ለማስማማት በማለም ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የመጀመሪያ ሐዋርያዊ መልእክታቸው የሆነው ማግኒፊካ ሂዩማኒታስ መለቀቅን በንቃት እየጠበቀች እንደሆነ የገለጸች ሲሆን፣ ቤተ ክርስቲያኒቷ ይህንን የገለጸችው እያደጉ የመጡት ቴክኖሎጂዎች በሥነ ምግባርና በሐዋርያዊ አገልግሎት ውስጥ ያላቸው ሚና ላይ ያተኮረ ቁልፍ የሃይማኖት አባቶች የተሳተፉበት የከፍተኛ ደረጃ አውደ ጥናት ላይ ሲሆን፣ የርዕሰ ሊቃነ ጳጳሳቱ ሐዋርያዊ መልእክት ግንቦት 17 ቀን 2018 ዓ.ም በቫቲካን እንደሚለቀቅም ጭምር ተገልጿል። በአክራ በሚገኘው የብሔራዊ ካቶሊካዊት ቤተ ክርስቲያን ጽህፈት ቤት ውስጥ የተካሄደው ይህ ስትራቴጂካዊ አውደ ጥናት የሀገረ ስብከቶች የግንኙነት ጽህፈት ቤት ዳይሬክተሮችንና በጋና ውስጥ የሚገኙ ሃይማኖታዊ የበላይ መሪዎች ጉባኤ አባላትን ጨምሮ 50 ከፍተኛ የቤተ ክርስቲያን መሪዎችን አንድ ላይ ያሰባሰበ ሲሆን አውደ ጥናቱ የተካሄደው በቅድስት መንበር የተቀናጀ የሰው ልጅ ልማት ጽህፈት ቤት ይሁንታና አስተባባሪነት እንደሆነ ተገልጾ ይህም ቤተ ክርስቲያኒቷ በዓለም አቀፉ የሰው ሰራሽ አስተውሎት ስነ ምግባራዊ እንድምታ ላይ ያላትን ስጋት የሚያሳይ ነው ተብሏል። የአውደ ጥናቱ ተሳታፊዎች ቤተ ክርስቲያን ከቴክኖሎጂ ጋር ያላትን ትስስር ከእጅ አዙር አጠቃቀም ወደ ንቁ የስነ ምግባር አስተዳደር መቀየር የሚቻልባቸው መንገዶች ዙሪያ የተወያዩ ሲሆን ከዚህም ባሻገር አውደ ጥናቱ በመርሃ ግብሮቹ ላይ የሰውን ልጅ ክብር በሚያስጠብቅ መልኩ ሰው ሰራሽ አስተውሎትን ለማዳበር እና አጠቃቀሙን ለመምራት እንደ አውሮፓውያን አቆጣጠር በ2020 ዓ.ም በቫቲካን ድጋፍ የወጣውን የስነ ምግባር ማዕቀፍ ማክበር እንደሚገባ ጥሪ ተላልፏል። የሰው ሰራሽ አስተውሎት ስነ ምግባር ለሰብአዊ ልማት የሚል ተነሳሽነት አስተባባሪ የሆኑት ማሪያ አምፖሮ አሎንሶ እና ሉካ ባራልዲ በስነ ምግባር በትምህርትና በመብት ላይ ያተኮሩ ውይይቶችን የመሩ ሲሆን በአውደ ጥናቱ ላይ የቴክኖሎጂ ምጥቀት የሰውን ልጅን ማገልገል ያለበት እንጂ የሰውን አስተሳሰብ ህሊናና ክብር የሚጎዳ መሆን እንደማይገባው ተመላክቷል። ከዚህም በተጨማሪ በጋና በተካሄደው አውደ ጥናት ላይ የሰው ሰራሽ አስተውሎት አጠቃቀምን በመቅረጽ ረገድ በስፋት የሚታየው ዓለም አቀፋዊ ኢፍታዊነት ያለውን አሉታዊ ሚና ያመለከተ ሲሆን ጋና በብሔራዊ የሰው ሰራሽ አስተውሎት ስትራቴጂን እየመራች ባለችበት በአሁኑ ወቅት አፍሪካ በአጠቃላይ የዲጂታል መረጃን ለማከማቸትና ለማስኬድ ከሚያስችለው ከዓለም አቀፍ የመረጃ ማዕከል አቅም ከ1% በታች እንደምትሸፍን ይህም በውጫዊ ስርዓቶች ላይ ጥገኛ መሆንና የአካባቢያዊ አመለካከቶች መገለል ላይ ስጋት እንደሚፈጥርም ተገልጿል። በዲሞክራቲክ ሪፐብሊክ ኮንጎ የሚገኘውን አደገኛ የኮባልት ማዕድን የማውጣት ሂደትና ከሳራ በስተደቡብ ባሉ የአፍሪካ ሀገራት ባሉ ሰራተኞች ላይ የሚደርሰውን የስነ ልቦና ጫና ጨምሮ ከሰው ሰራሽ አስተውሎት ጋር የተገናኙትን የሰብአዊና የአካባቢያዊ ጉዳቶችን በተመለከተ ተሳታፊዎቹ የተወያዩ ሲሆን ከዚህም በተጨማሪ በትላልቅ የኮምፒውተር ስርዓቶች ከፍተኛ የውሃ ፍላጎቶች ላይ የአካባቢያዊ ስጋቶችም ጭምር ተነስተዋል። የፋይናንሻል ግብይቶችን ለመቆጣጠር የሚያገለግሉ የውሸት ቪዲዮዎች፣ የድምፅ ማስመሰል እና የማጭበርበሪያ ዲጂታል መሳሪያዎች ጨምሮ በቤተ ክርስቲያኒቱ ተቋማት ላይ የተጋረጡ ስላሉት ስጋቶች ትኩረት የተሰጠ ሲሆን በምላሹም አውደ ጥናቱ አስቸኳይነት ማረጋገጫን በፍጹም መሻር እንደሌለበት መመሪያ በማውጣት እምነትንና ተጠያቂነትን የመጠበቅን አስፈላጊነት አመላክቷል። አውደ ጥናቱ በመጨረሻም በጋና በሚገኙ ሀገረ ስብከቶች ውስጥ የዲጂታል መሳሪያዎችን ተግባራዊ ለማድረግ የሚያስችል የመመሪያ ማዕቀፍ በማዘጋጀት የተጠናቀቀ ሲሆን ማዕቀፉ ከሐዋርያዊ አገልግሎቶች እሴቶች ጋር መጣጣምን፣ የግል መረጃዎችን መጠበቅ እንዲሁም በሁሉም የሰው ሰራሽ አስተውሎት በሚታገዙ ሂደቶች ውስጥ የሰው ቁጥጥር እንዲኖር ማድረግን እንደሚጠይቅ ተገልጿል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የሰኞ ግንቦት 17 2018 ዓ.ም ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን ዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አምሃሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።